የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን አቅመ ደካማነትና ተጋላጭነት ለማህበረሰቦች ጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ መነገሩን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ማግኒፊካ ሂዩማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪካን ከአዳዲስ የባርነት አይነቶች ለመጠበቅ ጥረት እንደሚያደርግ መነገሩን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ አስተናጋጃችሁ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። አቅመ ደካማነትና ተጋላጭነት ለማህበረሰቦች የጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ ተነገረ። ሩዝ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከ200 አቅመ ደካማና ተጋላጭ ከሆኑ ሰዎች ጋር የምሳ ማዕድ እንደሚጋሩ ተነግሯል። ከግብዣው ቀደም ብሎ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ይህም ቤተ ክርስቲያን ለሁሉም ክፍት በመሆን በተለይም ለተቸገሩ አስተማማኝ መጠጊያ መሆኗን ለማስታወስ የሚደረግ ነው በማለት አስረድተዋል። አስተናጋጆቹ ተስፋ፣ መልካም አቀባበልና አካታችነት በተሰኙ እሴቶች በመነሳሳት ያስተባበሩት ከሩሰ ሊቃነ ጳጳሳት ሊዮ ጋር የምሳ ግብዣ የተሰኘው መርሃ ግብሩ ቅዳሜ ሐምሌ 4 2018 ዓ.ም በካስቴል ጋንዶልፎ ጳጳሳዊ የአትክልት ስፍራ ውስጥ እንደሚካሄድ ታውቋል። ተጋላጭ በሆኑ ሁኔታዎች ውስጥ የሚገኙትና በሮም ሀገር ስብከትና ተባባሪ የበጎ አድራጎት ድርጅቶች የሚታገዙ 35 ሕፃናትን ጨምሮ 200 ሰዎች በውበትና በመንፈሳዊነት በተሞላ የአትክልት ስፍራ ቀኑን ሙሉ እንደሚያሳልፉ ታውቋል። የተጠበቀ ስፍራ በመሆኑ ለ400 ዓመታት ለዓለም ተዘግቶ ቢቆይም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተከፈተና ዛሬ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፋት ተከፍቶ የክብር እንግዶችን በደስታ እየተቀበለ ይገኛል ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ተናግረዋል። የዕለቱ መርሃ ግብር የሚጀምረው የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆና በቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ሉዊስ ማሪን ደ ሳን ማርቲን በሚያቀርቡት የመሥዋዕተ ቅዳሴ ሥነ ሥርዓት ሲሆን፣ ቀጥሎም እንግዶቹ በውዳሴ ላንተ ይሁን መንደር ሠራተኞች በመመራት ስፍራውን እንደሚጎበኙ ታውቋል። የውዳሴ ላንተ ይሁን መንደር የሮምን ረጅም ታሪክ የንጉሠ ነገሥት ዶሚቲያን ቪላ ቅሪቶችና ከ17ኛው ክፍለ ዘመን ጀምሮ ርዕሰ ሊቃነ ጳጳሳት ለእረፍት የሚመጡበት ስፍራ ነው ሲሉ ዶናቴላ ፓሪሲ ገልጸው፣ ቀጥለውም ከ300 በላይ ልዩ ልዩ ዝርያዎች የተገኙ ከ4000 በላይ ተክሎች ያሉበት ውብ የተፈጥሮ ፓርክ ነው ሲሉ አስረድተዋል። የውበትና የወዳጅነት ሀብት የሆነው ይህ ስፍራ ዛሬ ቤተ ክርስቲያን ያለ ልዩነት በሮቿን ለሁሉም በተለይም ከማኅበረሰቡ ተለይተው ለሚኖሩት ክፍት ማድረጓን የሚገልጽና ቤተ ክርስቲያን ዘወትር ለሁሉም ሰው ክፍት መሆን አለባት የሚለውን መልእክት የሚያስተላልፍ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን መልእክት በተደጋጋሚ አስተላልፈዋል ያሉት ዶናቴላ ፓሪሲ የዛሬው ዝግጅት ቅዱስነታቸው የዓለምን ትኩረት ለመሳብ በሜዲትራኒያን መሃል ላይ በምትገኝ ትንሽ ደሴት ላምፔዱሳ ያደረጉት ሐዋርያዊ ጉብኝት ብዙውን ጊዜ ጦርነትን፣ ድህነትንና ማኅበራዊ ኢፍትሐዊነትን በማምለጥ የተሻለ ሕይወት ፍለጋ ሳይወዱ ስደትን በመምረጥ በባህር ላይ የሚሞቱ በሺዎች ለሚቆጠሩ ሰዎች ምስክር ሆኗል ሲሉ አስረድተዋል። በመሆኑም ዛሬ በዚህ ዝግጅት አማካኝነት ቤተ ክርስቲያን ለሁሉም ሰው ክፍት እንደሆነችና ድጋፍ ለሚያስፈልጋቸው ቤተሰቦች፣ ማኅበረሰቦችና ሰዎች አስተማማኝ ስፍራ መሆኗን እናረጋግጣለን ሲሉ አስረድተዋል። ይህ ተነሳሽነት በየዓመቱ ከሌሎች ሀገር ስብከቶች የሚመጡ ሰዎችን መቀበል እንደሚችል ተስፋ እናደርጋለን ያሉት አዘጋጆቹ፣ ባለፈው ዓመት ተሳታፊዎቹ የካስቴል ጋንዶልፎ ከተማ ከሚገኝበት ከአልባኖ ሀገር ስብከትና ዘንድሮ ከሮም ሀገር ስብከት የሚመጡትን እንግዶች እንደሚያስተናግድ ገልጸዋል። ከተሳታፊዎቹ መካከል ስደተኞች፣ ልጆች ያሏቸው ባላልባ እናቶች በውዳሴ ላንተ ይሁን መንደር የሥልጠና ኮርሶችን ጨርሰው ወደ ማኅበረሰብና ወደ ሥራ ገበታ የሚመለሱ ሰዎች፣ የአካል ጉዳተኞች፣ ችግር እንዳለባቸው የሚታሰቡ የኅብረተሰብና የቤተ ክርስቲያን ክፍሎች አሉ ሲሉ ዶናቴላ ፓሪሲ ገልጸዋል። እንደ እውነቱ ከሆነ በዚህ የውዳሴ ላንተ ይሁን መንደር በየቀኑ የምናገኛቸው ሰዎች ለኅብረተሰቡ ማበርከት የሚችሉ መንደሩንም ማበልጸግ የሚችሉና የእነርሱ መገኘት ቤተ ክርስቲያንና መላው ኅብረተሰብ አዲስ የጥንካሬ ምንጭ እንዲሆን የሚያደርግ ነው ሲሉ አስረድተዋል። የምሳ ግብዣው በሮም ከተማ ለኢዞላ ደላ ፒሳ ከተሰኘ ምግብ ቤት ልግስና የተገኘ ሲሆን የጠዋት ቁርስ ደግሞ ውዳሴ ላንተ ይሁን ፕሮጀክትን በቅርበት ከተሳተፈ ባርዶሞ ባልባኖ በተሰኘ ቡና ቤት መዘጋጀቱ ታውቋል። ይህም ለእንደዚህ አይነት ተነሳሽነት ልግስናና ድጋፍ የሚሰጥ ውብ ምስክርነት ነው ያሉት ዶናቴላ ፓሪሲ የምግብ ምርጫው ከተለያዩ የሀገሪቱ ባህላዊ ዳራዎች የሚመጡ እንግዶችን ያገናዘበ እንደሆነ ያስረድተዋል። የምሳ ግብዣ ተነሳሽነቱ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካስቴል ጋንዶልፎ ከተማና ለውዳሴ ላንተ ይሁን መንደር ያላቸውን ጥልቅ አድናቆት ያንጸባርቃል ያሉት ዶናቴላ ፓሪሲ ቅዱስነታቸው ስፍራውን እንደሚወዱትና ፕሮጀክቱንም በቅርበት እንደሚከታተሉ ገልጸው፣ በሰኔ ወር ውስጥ በቫቲካን ለመጀመሪያ ጊዜ የተካሄደውን የውዳሴ ላንተ ይሁን መንደር ስብሰባ መሳተፋቸውን አስታውሰዋል። ስብሰባው ከተለያዩ ዓለም አቀፍ ንግዶችና ኢንዱስትሪዎች የተውጣጡ ተወካዮችን ያሳተፈ ሲሆን የምርት ሂደቶችና የሥራ ቦታዎች የበለጠ ዘላቂ ሊሆኑ እንደሚችሉ፣ ሰዎች ከጊዜ ወደ ጊዜ የበለጠ ኃላፊነት እንዲሰማቸው የሚያስችል እንደሆነ ታውቋል። ተነሳሽነቱ ቀድሞውኑ በነፍስሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ሐዋርያዊ መልእክት ውስጥና በማግኒፊካ ሂውማኒታስ በተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኝ ራሳችንን በፍጥረታት መካከል የምንገኝ ፍጥረታት ብለን እንድንገነዘብ የሚያደርግ ነው ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ለቫቲካን የዜና አገልግሎት አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማግኒፊካ ሂውማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪቃን ከአዳዲስ የባርነት ዐይነቶች ለመጠበቅ ጥረት እንደሚያደርግ መነገሩ ተገለጸ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስና የታሪክ ምሁር የሆኑት ብፁዕ አቡነ ሜቶድ ክላይኒ ቅድስት መንበር በአትላንቲክ ውቅያኖስ አካባቢ የነበረውን የባሪያ ንግድ ሕጋዊ ለማድረግ ለተጫወተችው ሚና እንዲሁም ከ10 እስከ 12 ሚሊዮን የሚገመቱ አፍሪካውያን በግዳጅ ባርነት በአትላንቲክ ውቅያኖስ አቋርጠው ወደ አሜሪካ በማስገባት በጭካኔያዊ ተግባራት በተሞሉ የእርሻ ቦታዎች ላይ ይሰሩ የነበረበትን የባርነት ዘመን ባለማውገዟ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይቅርታ በመጠየቅ የመጀመሪያው ርዕሰ ሊቃነ ጳጳሳት በመሆን ላሳዩት የሞራል ድፍረት ከፍተኛ ምስጋናቸውን አቅርበዋል። ግንቦት 18 ቀን 2018 ዓመተ ምህረት እንዳጋጣሚ የአፍሪካ ቀን ተብሎ በሚከበርበት ዕለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅድስት መንበርን ወክለው ይቅርታ የጠየቁበትና የመጀመሪያቸው የሆነውን ሐዋርያዊ መልእክታቸውን ይፋ ያደረጉበት ዕለት ሲሆን፣ ይህንን አስመልክቶ ምንቢዩ በተሰኘው የካቶሊክ ሬዲዮ የዕለት ተዕለት እንቅስቃሴዎች ውስጥ ንቁ ተሳትፎ በማድረግ የሚታወቁትና በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስ የሆኑት ብፁዕ አቡነ ሜቶድ ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። ከሐዋርያዊ ሥራዎቻቸው በተጨማሪ የታሪክ ምሁር በመሆናቸው በትምህርት ቤቶች እንዲሁም በአካባቢው ሬዲዮና ቴሌቪዥን የቤተ ክርስቲያንን ታሪክ እንደሚያስተምሩ የገለጹት ጳጳሱ ከሚያደንቋቸው ርዕሰ ሊቃነ ጳጳሳት መካከል ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አንዱ መሆናቸውን ጠቁመው፣ ምክንያቱም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ በታሪክ ውስጥ በተሰጣቸው ጊዜ በወቅቱ የነበረው መጥፎ አዝማሚያ በመቃወማቸውና ቤተ ክርስቲያን በዘመናቸው ለነበሩት ሰዎች የኢንዱስትሪ አብዮትን በመሳሰሉ አስፈላጊ በሆኑ ጉዳዮች ላይ ብቻ እንድታተኩር በማድረጋቸው እንደሆነም አስረድተዋል። የአሁኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛም የእርሳቸውን ስምና ፈለግ በመከተላቸው የተሰማቸውን ደስታ የገለጹት ብፁዕ አቡነ ሜቶድ ብፁዕነታቸው ግንቦት ወር ላይ ይፋ ባደረጉት የመጀመሪያ ሐዋርያዊ መልእክታቸው ተመሳሳይ መንገድ መከተላቸውን አመላክተዋል። ማግኒፊካ ሂውማኒታስ ወይም የሰው ልጅ ታላቅነት በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረበ የመጀመሪያው የሆነ የሐዋርያዊ መልእክት ሲሆን፣ ይህ ሐዋርያዊ መልእክት አሁን በምንገኝበት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዘመን የሰው ልጅን ለመጠበቅ የሚቻልባቸው መንገዶች ላይ ትኩረት ማድረጉም ይታወቃል። ከዚህም በተጨማሪ ሐዋርያዊ መልእክቱ በካቶሊክ ማኅበራዊ ትምህርት ገጽታዎች ላይ ዘመናዊ ማሻሻያ ሐሳቦችን ይዞ እንደመጣ የገለጹት ጳጳሱም በ19ኛው ክፍለ ዘመን የኢንዱስትሪ አብዮት እና በዛሬው ዘመን የዲጂታል ትራንስፎርሜሽን ወይም ሽግግር መካከል ያለውን ንጽጽር እንደሚያሳይም አስረድተዋል። ማግኒፊካ ሂውማኒታስ ወይም የሰው ልጅ ታላቅነት የተሰኘውን ሐዋርያዊ መልእክት በርካታ ጊዜ ማንበባቸውን ያስታወሱት ብፁዕ አቡነ ሜቶድ በመልእክቱ ላይ የተነሱት ጉዳዮች አስፈላጊና ወቅታዊ መሆናቸውን ጠቁመው፣ እንደ አንድ አፍሪካዊ የቤተ ክርስቲያን ታሪክ መምህር ስለ ባሪያ ንግድ ሲያስተምሩ ቤተ ክርስቲያኒቷ ቀደም ሲል ለባርነት በሰጠችው ድጋፍ ምክንያት ሁል ጊዜ ምቾት እንደማይሰማቸውና አንዳንድ ጊዜም እፍረት እንደሚሰማቸው ያስታወሱት ጳጳሱም ቅዱስ አባታችን በዚያን ዘመን የነበረውን ኢፍትሐዊነት አምነው መቀበላቸው ትልቅ እፎይታና መጽናናትን እንደሰጣቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ በባሪያ ንግድ ውስጥ የካቶሊክ ቤተ ክርስቲያን የነበራትን ታሪካዊ ሚና መግለጻቸውን ያስታወሱት ጳጳሱም ያለፉ ክስተቶች የጊዜያቸውን ሞራላዊ መመዘኛዎች ከግምት ውስጥ ሳናስገባም ያለ ጊዜው ሊፈረድባቸው እንደማይገባ ግንዛቤው ቢኖራቸውም ቤተ ክርስቲያኒቷ ይህንን ተግባር በማውገዝ ረገድ ያሳየችውን ከፍተኛ መዘግየት አሁንም መገንዘብ እንዳለባት ያላቸውን እምነት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ቁጥር 176 ላይ በወቅቱ ቤተ ክርስቲያን ስለነበራት አሉታዊ ሚና ይቅርታ መጠየቅን አስመልክተው ብዙዎቹ በጌታ ዘንድ እጅግ የተወደዱ እንደመሆናቸው መጠን ሰብአዊ ክብራቸው መጠበቅ የነበረበት ቢሆንም እጅግ በርካታ ሰዎች የደረሰባቸውን ከፍተኛ ስቃይና ውርደት ስናስብ ጥልቅ የሆነ ሐዘን ላይሰማን አይችልም። ይህ በመሆኑ ምክንያት በቤተ ክርስቲያን ስም ከልቤ ይቅርታን ጠይቃለሁ ማለታቸውን አስታውሰዋል። ምንም እንኳን የሚገናኝ ጉዳይ ባይሆንም የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ታሪካዊ የይቅርታ መልእክት የቀረበው የተባበሩት መንግስታት ጠቅላላ ጉባኤ በአትላንቲክ ውቅያኖስ ላይ የተካሄደው የባሪያ ንግድ በሰው ልጅ ላይ ከተፈጸሙት ከባድ ወንጀሎች መካከል እጅግ የከፋው መሆኑን ባወጀ ከሁለት ወራት በኋላ መሆኑም ተገልጸዋል። ብፁዕ አቡነ ሜቶድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የይቅርታ መልእክት በቤተ ክርስቲያኒቱ ልጆች እንዲሁም በዘመናት ሂደት ውስጥ የራሱ አገልጋዮችም ጭምር የገጠሟቸውን ፈተናዎችና የፈጸሟቸውን ስህተቶች መደበቅ እንደማያስፈልግ ለቤተ ክርስቲያን ታሪክ ጸሐፊዎች የሚያስታውሱበትን የርዕሰ ሊቃነ ጳጳሳት ሊዮ 13ኛን አስተምህሮ እንደሚያስታውስ ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ይህንን መልእክት ያስተላለፉት እንደ አውሮፓውያን አቆጣጠር በ1899 ዓመተ ምህረት ዴፒዩስ ሌጆር በሚል ለካህናቱ ተገቢውን ስነ መለኮታዊና አእምሯዊ ትምህርት በተመለከተ የተወሰኑ መመሪያዎችን በማካተት ይፋ ባደረጉት ሐዋርያዊ መልእክታቸው እንደሆነም ጭምር አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂማኒታስ በተሰኘው ሐዋርያዊ መልእክታቸውም መልካምን ነገርን የማከናወን እንዲሁም የማውደም አቅም ያለው ባለ ሁለት አፍ ሰይፍ አይነት ፈጠራ ሲያጋጥም የቀደመውን የቅዱስ ጴጥሮስ ተተኪ አባቶች ፈለግ መከተላቸውን ያመላከቱት ጳጳሱም ከዚህም በተጨማሪ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ የፊልም የሬዲዮና የቴሌቪዥን ቴክኖሎጂ እየተስፋፋ መምጣቱን ተከትሎ እንደ አውሮፓውያን አቆጣጠር በ1957 ዓመተ ምህረት ሚራንዳ ፕሮሰስ የተሰኘውን ሐዋርያዊ መልእክት ይፋ ማድረጋቸውን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በበኩላቸው በ2002 ዓመተ ምህረት ስለ ኢንተርኔት መጻፋቸውን እንዲሁም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ደግሞ አርቲፊሻል ኢንተለጀንስን ወይም ሰው ሰራሽ አስተውሎትን በመጥቀስ ስለ ማህበራዊ ተግባቦት መጻፋቸውን ጭምር አስታውሰዋል። በሰው ሰራሽ አስተውሎት ዘመን የሰው ልጅ አርቲፊሻል በሆነ መንገድ ከመተሳሰር ይልቅ ክብሩን እውነቱንና ነጻነቱን መጠበቅ እንዳለበት ያሳሰቡት ብፁዕ አቡነ ሜቶድ በመጨረሻም ጥሩ ህሊና ላይኖራቸው ከሚችሉ ጥቂት ሰዎች የሚፈጸሙ አዳዲስ የባርነት አይነቶችና አገዛዝ ስለሚጠብቀን ለአፍሪካ ይህ ሐዋርያዊ መልእክት ትልቅ ስጦታ ነው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 149 እስከ አንቀጽ 157 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የፍቅር ወሲባዊ ገጽታ። ይህ ሁሉ ወደ ጋብቻ ወሲባዊ ገጽታ ያመጣናል። እግዚአብሔር ራሱ ለፍጥረታቱ የሰጠው ታላቅ ስጦታ የሆነውን ወሲባዊነት ፈጠረ። ይህ ስጦታ መዳበርና አቅጣጫ መያዝ ካለበት እውነተኛ እሴቱን ከማደህየት መከልከል ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ የቤተ ክርስቲያን አስተምሮ የሰውን ወሲባዊ እሴት ይቃወማል፣ ወይም ቤተ ክርስቲያን ወሲባዊነትን የምትታገሰው ለተዋልዶ አስፈላጊ ስለሆነ ብቻ ነው የምለውን አባባል አልተቀበሉትም። ወሲባዊ ፍላጎት የምናቅ ነገር አይደለም። አስፈላጊነቱንም የሚያስጠረጥር አንዳችም ጥረት የለም። ጥልቅ ስሜቶችንና ወሲባዊነት ዙሪያ ሥልጠና መውሰድ ስሜታዊና ወሲባዊ ፍቅርን ይቀንሳል ብሎ ለሚፈሩ ሰዎች ዮሐንስ ጳውሎስ ዳግማዊ ምላሽ ሲሰጡ፣ ሰዎች በግንኙነቶቻቸው ውስጥ ሙሉና የዳበረ ግንኙነት እንዲኖራቸው ተጠርተዋል። ይህም ግንኙነት የራስን የልብ ትርታዎች ለይቶ የማወቅ ፍሬ ነው ብሏል። ይህም እያንዳንዱ ሰው በጽናትና በቋሚነት የራሱን አካል ምንነት ማወቅ እንዳለበት እንዲሁም ሥነ ሥርዓት መያዝና ራስን መግዛት እንደሚገባው ያስገነዝባል። ወሲባዊነት የተራክቦ ወይም የመዝነኛ መንገድ ሳይሆን ሌላውን ሰው በቅዱስነቱና በማይገረሰስ ክብሩ የሚቀበሉበት የእርስ በርስ መግባቢያ ክንውን ነው። በመሆኑም የሰው ልብ በሌላ አይነት ግንኙነት ይሳተፋል ማለት ይቻላል። በዚህ አግባብ ወሲባዊ ፍላጎት በተለይ ሰው ወሲባዊነትን የሚገልጽበት መንገድ መስሎ ይታያል። ወሲባዊ ፍላጎት የአካልን የጋብቻ ትርጉምና የዚያን ስጦታ እውነተኛ ክብር እንድናውቅ ያደርገናል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ አካል ነገረ መለኮት በሰጡት መንፈሳዊ ትምህርት እንዳስገነዘቡት የጾታ ልዩነት የመተማመንና የተዋልዶ ምንጭ ብቻ ሳይሆን ሰው ስጦታ የሚሆንበትን ፍቅር የመግለጽ ችሎታ ያለው ነው። ጤናማ ወሲባዊ ፍላጎት ከተራክቦ ፍለጋ ጋር በቅርበት የተገናኘ ቢሆንም ሁልጊዜ ድንቅ የሆነ ስሜትን ያካተተና ከዚያም የተነሳ ስሜቶችን ሰብአዊ ለማድረግ የሚችል ነው። ስለዚህ የፍቅርን ወሲባዊ ገጽታ ተቀባይነት እንዳለው መጥፎ ነገር ወይም ስለ ቤተሰብ ጥቅም ሲባል ሊታገሱ የሚገባ ሸክም አድርገን መገመት የምንችልበት መንገድ የለም። ይልቁንም የባልና ሚስት ፍቅር እንደሚያዳብር የእግዚአብሔር ስጦታ ተደርጎ መታየት አለበት። የሌላውን ሰው ክብር በሚጠብቅ ፍቅር የተሞላ ስሜት እንደመሆኑ የሰው ልጅ ሊይዞ የሚችለውን ድንቃ ድንቆች የሚገልጽ ንጹሕና ያልተበረዘ ማረጋገጫ ይሆናል። በዚህ አይነት ለጊዜውም ቢሆን ሕይወት በጎና አስደሳች እንደሆነ ይሰማናል። ብጥብጥና ማታለል። በዚህ አዎንታዊ የወሲብ እይታ ላይ ተመስርተን አጠቃላይ ርዕሰ ጉዳዩን በጤናማ ሁኔታ መቅረብ እንችላለን። ወሲብ አብዛኛውን ጊዜ ወራዳና ጤና ቢስ ይሆናል። ከዚህም የተነሳ አልፎ አልፎ በራስ የመመካትና የግል ምኞቶችንና የተፈጥሮ ባሕርያትን ለግል እርካታ የመዋል መሣሪያ ይሆናል። በዘመናችን ወሲባዊነት ተጠቅመህ ጣል በሚል አስተሳሰብ ተመርዟል። የሌላው ሰው አካል ብዙውን ጊዜ እርካታን እስከሰጠ ድረስ ሊገለገሉበት እንደሚገባ፣ አገልግሎቱ ሲያበቃ ደግሞ እንደሚጣልቃ ይታያል። ነገሩ እንዲህ ከሆነ ስለ ወሲባዊነት ያለው የተብተበተበ ግንዛቤ ውጤት የሆኑ የበላይነትን፣ ትዕብትን፣ ስድብን፣ የተጣመመ ወሲባዊ አስተሳሰብና ሁከትን እያየን በእውነት ችላ ማለት ወይም ጉዳዩን አሳንሰን ማየት እንችላለን? ወይስ የሌሎች ክብርና የራሳችን የመውደድ ሰብአዊ ጥሪ እንዲህ ራሴን ከማግኘት ድብቅ ፍላጎት አንሶ መቅረት ይኖርበታልን? በራሱ በጋብቻ ውስጥ ወሲብ የስቃይና የማታለያ ምንጭ እንደሚሆን እናውቃለን። ለባልና ሚስት ወሲባዊ አንድነት ተገቢ የሆኑ ድርጊቶች እውነትም ወሲባዊ በሆነ መንገድ ሲፈጸም እግዚአብሔር ከፈቀዶ ወሲባዊ ባሕሪ ጋር ይጣጠማሉ። ቅዱስ ጳውሎስ አበክሮ ሲናገር በዚህ ነገር ማንም ተላልፎ ወንድሙን ወይም እህቱን አያታልል። ጳውሎስ ይህን የተናገረው ሴቶች ሙሉ በሙሉ የወንድ የበታች ተደርጎ ከሚቆጠሩበት አባታዊ ባህል አንጻር ቢሆንም ወሲብ በሁለቱም ጥንዶች መካከል መግባባትን እንደሚያካትት አስተማረ።
ከዚህም አኳያ ለተወሰነ ጊዜ ነገር ግን በስምምነት በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 ወሲባዊ ግንኙነትን የማዘጋጀት ሁኔታንም ያነሳል። ባለትዳሮች ያለመረጋጋት ስጋት ሊገጥማቸው እንደሚችል ቅዱስ ዮሐንስ ጳውሎስ ዳግማዊ አስጠንቅቋል። በሌላ አነጋገር ባልና ሚስት የተጠሩት ይበልጥ ስር ለሰደደ አንድነት ቢሆንም በሁለታቸው መካከል ያለውን ልዩነቶችና ተገቢ ርቀት የመደበቅ ስጋት አለ። ምክንያቱም ሁለቱም የየራሳቸው የሆነ ተገቢና የማይጣስ ክብር አላቸው። የበላይነት የሚሰማቸው ሰዎች የራሳቸውን ክብር ወደሚቃረኑበት ደረጃ የሚደርሱት በዚህ የበላይነት አስተሳሰብ ነው። በመጨረሻም ከራሳቸው አካል ጋር ራሳቸውን ማመሳሰል አይችሉም፣ ምክንያቱም ጥልቅ ትርጉሙን ያጡታል። ወሲብን የማምለጫ መንገድ አድርጎ ስለሚጠቀሙበት የወሲባዊ አንድነት ውበት ይክዱታል። ማንኛውም የጾታ የበታችነት በግልጽ መወገድ አለበት። ይህም ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክት ሴቶች ለባሎቻችሁ ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 22 የሚለውን ምንባብ ያለ አግባብ መተርጎምን ያካትታል። ይህ ምንባብ በዘመኑ የነበሩ ባህላዊ ፈርጆችን የሚያንጸባርቅ ሲሆን የኛ ስጋት የዚህ ባህላዊ ቀንብር ሳይሆን ባህሉ የሚያስተላልፈው ግልጽ መልእክት ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ አበክሮ እንደገለጹት ፍቅር ምስት የወንድ አገልጋይ ወይም ባሪያ የምትሆንበትን ማናቸውንም አይነት የበታችነት ያስወግዳል። በጋብቻ ማካይነት የሚመሰረቱት ሱታፌ ወይም አንድነት ራስን ለእርስ በርስ መሰጣጣትን ያካተተ መሆኑ አንዱ ለአንዱ መገዛትም ነው። ስለዚህ ጳውሎስ አያይዞ ሲናገር ባሎች ሚስቶቻቸውን እንደ ገዛ ሥጋቸው መውደድ ይገባቸዋል በኤፌሶን መልእክት ምዕራፍ 5 ከቁጥር 28 ይላል። ይህ አንዳቸው ለአንዳቸው ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 21 የሚለው የመጽሐፍ ቅዱስ ቃል በመሠረቱ ማንኛውንም ሰው በራስ የመደሰትን ግለኝነት እንዲያስወግድና ሁልጊዜም ስለ ሌሎች ማሰብ እንዳለበት የሚያስገነዝብ ነው። በጋብቻ ውስጥ ይህ የጋራ ተገዥነት ልዩ ትርጉም ይኖረዋል። በመተማመን በመከባበርና በእንክብካቤ የሚገለጽ አንዱ ራሱን ለሌላው በነጻነት እንደ መስጠት የሚቆጠር ነው። ወሲባዊነት ያለ አንዳች ልዩነት ይህን የጋብቻ ወዳጅነት የሚሰጥ ሲሆን ዓላማውም ሌላውን ሙሉ ለማድረግ ነው። እንደዚሁም ወሲባዊነትና ወሲባዊ ተራክቦን እንዳይጣመሙ መከልከል ራስን ወሲባዊነትና ወሲባዊ ፍቅርን ወደ ማንኳሰስ ወይም ችላ ወደ ማለት ሊያመራን አይገባም። የጋብቻ ዓላማ እያንዳንዱ የትዳር አጋር የግል ፍላጎቶችን ሁሉ ትቶና የግል እርካታ ሳያሳስበው የሌላውን በጎ በመሻት ራስን ለሌላው በመሥዋዕትነትና በለጋስነት የሚሰጥበት ሁኔታ ብቻ ተደርጎ መታየት የለበትም። እውነተኛ ፍቅር ሌላውን ለመቀበል የራስን ደካማነትና ፍላጎቶች አምኖ ለመቀበልና በመተሻሻት በመተቃቀፍ በመሳሳምና በወሲባዊ አንድነት ውስጥ የሚገኙ አካላዊ መገለጫዎችን በሐቅና በደስታ ለመቀበል መቻልን እንደሚጠይቅ ማስታወስ ያስፈልገናል። በነደቅቶስ 16ኛ ይህንኑ በግልጽ ሲናገሩ ሰው ፍጹም መንፈስ ለመሆንና ከእንስሳም የተፈጥሮ ባህሪ ጋር የተያዘ ሥጋን ለመካድ ቢመኝ መንፈስም ሥጋም

0: ራዊ ምክር ከአንቀጽ 149 እስከ 157 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።
1: ክብራትና ክብራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ውለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ቁርባንን በተመለከተ ያዘጋጀነውን አንድ ለየት ያለ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 6 ከቁጥር 1 እስከ 19 ላይ እንደተጠቀሰው። የሰንበት ጌታ። በአንድ የሰንበት ቀን ኢየሱስ በእርሻ መካከል ያልፍ ነበር። ደቀ መዛሙርቱም እሸት ቀጥፈው በእጃቸው እያሹ ይበሉ ነበር። ከፈሪሳውያን መካከል አንዳንዶቹ ግን በሰንበት ቀን ሊደረግ ያልተፈቀደውን ለምን ታደርጋላችሁ? አሏቸው። ኢየሱስም እንዲህ ሲል መለሰላቸው፣ ዳዊት በተራበ ጊዜ ከባልንጀሮቹ ጋር ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ለካህናት ብቻ የተፈቀደውን ኅብስት ገጽ ወስዶ በላ፣ አብረውት ለነበሩትም ሰጣቸው። ደግሞም የሰው ልጅ ለሰንበት ጌታዋ ነው አላቸው። በሌላ ሰንበት ቀንም ወደ ምኵራብ ገብቶ ያስተምር ነበር። በዚያም ቀን እጁ የሰለለ አንድ ሰው ነበረ። ጸሐፍትና ፈሪሳውያን ሊከሱት ምክንያት በመፈለግ ይፈውሰው እንደሆነ ለማየት ይጠባበቁ ነበር። ኢየሱስም ሐሳባቸውን አውቆ እጁ የሰለለውን ሰው ተነስተ በመካከል ቁም አለው። ሰውየውም ተነስቶ ቆመ። ኢየሱስም እስቲ አንድ ነገር ልጠይቃችሁ፣ በሰንበት ቀን የተፈቀደው በጎ ማድረግ ነው ወይስ ክፉ ማድረግ? ነፍስ ማዳን ነው ወይስ ማጥፋት? አላቸው። ደግሞም ኢየሱስ በዙሪያው ያሉትን ሁሉ ከተመለከተ በኋላ ሰውየውን እጅህን ዘርጋ አለው። ሰውየውም እንደ ተባለው አደረገ፣ እጁም ፈጽሞ ዳነለት። ሰዎቹ ግን በቁጣ ተሞሉ። በኢየሱስ ላይ ምን ማድረግ እንዳለባቸው እርስ በርሳቸው ተወያዩ። የአሥራ ሁለቱ ሐዋርያት መመረጥ። ከዚያም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠርቶ ከእነርሱ 12ቱን መረጠ። እነዚህንም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ የጠራው ስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የአልፈሲዎስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣ የያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆርቱ ይሁዳ ነበሩ። ኢየሱስ አብሮአቸው ከተራራው ወርዶ ደልዳላ ቦታ ላይ ቆመ። ከደቀ መዛሙርቱም እጅግ ብዙዎቹ በዚያ ነበሩ። ከይሁዳ ሁሉና ከኢየሩሳሌም እንዲሁም ከጢሮስና ከሲዶና ባሕር ጠረፍ የመጣ ብዙ ሕዝብም በዚያ ነበረ። እነዚህም የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበር። በርኩሳት መናፍስት ይሰቃዩ የነበሩትም ተፈወሱ። ኃይል ከእርሱ እየወጣ ሁሉንም ይፈውስ ስለነበር ሰዎች ሁሉ እርሱን ለመንካት ይፈልጉ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እግዚአብሔርን መምሰል ያሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል በሚል ልዩ ምክር ቅዱስ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ በምዕራፍ 4 ቁጥር 8 ላይ ያለውን ይተርክልናል። በተጨማሪም ይህ ቃል የታመነና ሁሉም ሰው ሊቀበለው እንደሚገባ ያስተምረናል። ይህንንም በማድረግ በሰላም፣ በፍቅር፣ በቃልና በኑሮ፣ በእምነትና በንጽህና ለሌሎች ምሳሌ በመሆን ክርስቲያናዊ ጉዟችንን በትጋት እንድንቀጥል ይመክረናል። እኛም በቅዱሱ ተራራ ከእርሱ ጋር ስላለን የምወደው ልጅህ ይህ ነው የሚል ድምፅ ከሰማይ ሲወርድ ሰማን ብሎ ቅዱስ ሐዋርያው ጳውሎስ በሁለተኛ መልእክቱ በምዕራፍ 1 ከቁጥር 17 እስከ 18 ላይ ያለውን ሲነበብልን ሰምተናልና ለዚህ ጥሪ ምላሽ እንድንሰጥ ተጋብዘናል። ቃሉን በጥሞና እንድናዳምጥና የሕይወታችን መመሪያ እንድናደርገው በቅዱስ መንፈሱ ያነቃቀናል። የዛሬው ቅዱስ ወንጌል ስለ 12ቱ ደቀ መዛሙርት ወይም ሐዋርያት መጠራት መሾምና ለስብከተ ወንጌል ትምህርት መላካቸውን ይተርክልናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን ወደዚህ ዓለም ላከው ይለናል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው። ሐዋርያው ቅዱስ ዮሐንስ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው የሰውን ልጅ በትምህርቱ በታምራቱና በሞቱ ለማዳን እንደሆነ ያስረዳናል። የማዳን ሥራውን የጀመረውም የሰውን ልጅ ከኃጢአት ባርነት ነፃ የሚያወጣውን የቅዱስ ወንጌል ቃል የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንደተጠቀሰ እያለ በማስተማር ነበር። ወንጌልን የማስተማር ሥራ እስከ ዓለም ፍጻሜ ለማካሄድ ለሰው ልጆች የሕይወት መመሪያ እጅግ አስፈላጊ በመሆኑ ከጌታችን ከኢየሱስ ክርስቶስ ጋርና እርሱም ካረገ በኋላ ይህንን ሥራ በምድር ላይ የሚያስቀጥሉ ደቀ መዛሙርትን መምረጥ፣ ማሰልጠንና እስከ ዓለም ዳርቻ ድረስ መላክ ነበረበት። ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት በዓሣ ማጥመድና በግብርና ሥራ፣ በቀረጥ መሰብሰብ በመሳሰሉ የሥራ መስክ የተሰማሩ ስለነበሩ ዓሣ አጥማጆች የነበሩትን ጴጥሮስንና እንድርያስን፣ ያዕቆብንና ዮሐንስን ከኋላዬ ተከተሉኝ፣ ሰዎችን አጥማጆች እንድትሆኑ አድርጋችኋለሁ የማርቆስ ወንጌል ምዕራፍ 1 ከቁጥር 17 እስከ 20 ላይ እያለ ሲያስተምር ነበር። ይህ አባባል ጌታችን ኢየሱስ ክርስቶስ ዓለም የመጣውና ደቀ መዛሙርቱን የመረጠው የሰውን ልጅ የፍቅር፣ የሰላም፣ የእምነት፣ የተስፋና የበጎነትና የርኅራዬ ምንጭ በመሆኑ በወንጌል ቃል ለመያዝና ለመምራት መሆኑን በግልጽ ስለሚያመለክት በእውነት ዓሣ በመረብ እንደሚሳብ በፍቅር የሚስብ አነጋገር ይመስላል። እኛም የጌታን ዝናና አለኝታነት ለሌሎች እንድናበስር ተጠርተናል። እያንዳንዳችን ደቀ መዛሙርቶች ነን። በዛሬው ማኅበራዊ ኑሯችን የጎደለብን የክርስቶስ ፍቅር ለማወጅ የተጠራን ደቀ መዛሙርቶች ነን። ታዲያ ይህ ፍቅር ውስን ወገን፣ ጎሳና ዘር የለውም። ሁሉንም በአንድ በመመልከት ለዚህ ፍቅር መጋበስ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወንጌልን እንዴት እንደሚያስተምሩ፣ ሕሙማንን እንዴት እንደሚፈውሱና መከራም ሲደርስባቸው በጥበብ እንዲያሳልፉ በትዕግሥትና በትሕትና እንዲያስተምሩ አሰልጥኗቸዋል። በእውነት ቅዱስ አበው ሐዋርያት ይህንን መመሪያ በትክክለኛ ሁኔታ በተግባር ተርጉመውታል። እኛም በጌታችን ስም የሚደርስብንን መከራ እስከ መጨረሻ ለመታገል ጥበቡን እንዲለግሰን ልንማጸነው ይገባል። ልክ ደቀ መዛሙርቱን ወንጌልን እንዲያስተምሩ ወደ ጠፋውት በጎች ወደ እስራኤል እንዲሄዱ እንደ መከራቸው ሁሉ እኛም በአካባቢያችን፣ በቀያችን በፍቅር፣ በአንድነት፣ በኅብረት፣ በመተሳሰብ፣ በመተባበርና በመተጋገዝ መኖር ያልቻሉትን በቃሉ አማካኝነት አጥምደን ወደ ፍቅር መረብ እንዲገቡ ወደ ኅብረቱም እንዲመጡ በመጋበዝ ለማስተማር ነው። ለዚህ እያንዳንዳችን ኃላፊነት አለብን። ወደ ጠፉት በጎች የሚለው ሐረግ በእውነት ሊተኮርበት የሚገባው ነው። ልዑል እግዚአብሔር አምላካችን ከሙሴ ጀምሮ በየጊዜው ነቢያትን እያስነሣ ሊያስተምራቸው የዓለም መድኃኒት ጌታችን ኢየሱስ ክርስቶስም ከሰማያት ሰማያት ወርዶ እስራኤላዊት ከሆነችው ከቅድስት ድንግል ማርያም ተወልዶ ሕሙማንን እየፈወሰና እንደ አልዓዛር ያሉ ሙታንን
እያስ ነሳ አስደናቂ ተአምራቱን ሲያሳያቸው የዓለም ቤዛ መሆኑን አምነው ሊቀበሉት ባለመቻላቸው እውነትም የጠፉ ነበሩ። ጌታችን ግን እንደ እስራኤል ያለ ብዙ ሕዝብ ይቅርና እንደ ሰው እንኳን እንዲጠፉበት አይፈልግም። ለዚህም ነው በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 31 ላይ የተነገሩ ሦስት ምሳሌዎች ማለትም አንደኛ 100 በግ ያለው ሰው አንዱ ቢጠፋበት 99ን በሜዳ ትቶ አንዱን ሊፈልግ የሄደውን ሰው ምሳሌ፣ ሁለተኛ 10 ብር ያላት ሴት አንዱ ቢጠፋባት አጥብቃ እንደምትፈልገው፣ ሦስተኛ 2 ልጆች ያሉት አባት አንዱ ጠፍቶ ከቆየ በኋላ ተመልሶ ሲመጣ እንደ ተደሰተ፣ በአጠቃላይ እነዚህ ሦስቱ የጠፉባቸውን ሲያገኙ ደስ እንዳላቸው እንደዚሁ የጠፉት የእስራኤላውያን እንዲመለሱና እንዲድኑ ነው ደቀ መዛሙርቱን ወደ እነርሱ የላካቸው። 12ቱ ደቀ መዛሙርት ወደ ጠፉት በጎች ወደ እስራኤል የተላኩት ልክ እንደ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ እንዲያስተምሩ ነበር። በእርግጥ መንግሥተ ሰማያት በክርስቶስ ሕይወት ወደ ምድር መጥታለች። ሐዋርያትም ይህንን ሕይወት ለመኖር ከፍተኛ ጥረት አድርገዋል። ሌሎችም ይህንን ሕይወት እንዲኖሩ አስተምረዋል። ይህ ሕይወት የሚገኝበት 4 ወንጌላትን የሐዋርያት ሥራንና መልእክታትን ጽፈውልን አልፈዋል። የወንጌል ሰባኪያንም ሁል ጊዜ ሲያስተምሩ የሚያስተላልፉት መልእክት ሰዎች ይህንን የጌታችን የኢየሱስ ክርስቶስን ሕይወት እንዲኖሩ ነው። እኛም የተጠራ ነው ለዚሁ ነው። የ12ቱ ደቀ መዛሙርት ሥራ ቃሉን በመስበክ ብቻ የተወሰነ አልነበረም። በተሰጣቸው ሥልጣን መሠረት በሥራቸው ሕሙማንን መፈወስ፣ ሙታንን ማስነሳት፣ ለምጻሞችን ማንጻት፣ አጋንንትን ማውጣት ነበር ሥልጣን የተሰጣቸው። እነሱ በዚህ መሠረት የተቻላቸውን አድርገዋል። በመጨረሻም የዓለም ቤዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነርሱ በኋላ ወንጌልን እስከ ዓለም ዳርቻ ድረስ በመሄድ እንዲያስተምሩ ለመረጣቸው ደቀ መዛሙርት ሥልጣን ሲሰጥ ይህ ሥልጣን የሚያስከትለውን ኃላፊነት በማሳወቅ ነው። ከዚህም ኃላፊነት ዋናው ወሳኙ በእርሱ ምክንያት እንደሚጠሉ በግልጽ በማስረዳት የሚደርስባቸውን ችግርና ግፍና ሥቃይ በጽናት ችለው ወንጌልን እየሰበኩ በብቃት በመወጣት ክርስቶስ በደሙ የመሠረታትን ቤተ ክርስቲያን በመንፈስ ቅዱስ መሪነት በዘመናቸው የተቻላቸውን ካስፋፉ በኋላ ለተከታዮቻቸው ሁሉ እንደዚሁ ተመሳሳይ ድርጊት በትጋት በመፈጸማቸው እነሆ የመንግሥተ እግዚአብሔር ማስፋፊያ የሆነች ቤተ ክርስቲያን ዛሬ በዓለም ላይ ከጸረ ክርስቶስ ኃይሎች ጋር በመታገል ላይ ትገኛለች። ለዚህ ሥራ ሁላችንም ተጋብዘናል። ይህንን ተግባር ለማከናወን የሚረዳን ኃይል ክርስቶስ ትቶልናል። እርሱም ሥጋውና ደሙ ነው። ዘወትር በመሥዋዕተ ቅዳሴያችን እናገኘዋለን። ስለሆነም በርሱ ተመርተን የመንግሥቱን ሥራ እንድንሠራ በጸጋ ይደግፈን ዘንድ ፍቃዱ ይሁን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ባልደረባችን ዮሐንስ መኮንን ቅዱስ ቁርባንን በተመለከተ ያሰናዳውን አንድ ዘለግ ያለ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሣዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓተ አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓተ አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምዕመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁልጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው።

አድማጮቻችን፣ የዛሬው የእሁድ የሐምሌ 5 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ውርለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ቁርባንን በተመለከተ ያዘጋጀነውን አንድ ለየት ያለ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደ ጻፈው ምዕራፍ 6 ከቁጥር 1 እስከ 19 ላይ እንደ ተጠቀሰው። የሰንበት ጌታ። በአንድ የሰንበት ቀን ኢየሱስ በእርሻ መካከል ያልፍ ነበር። ደቀ መዛሙርቱም እሸት ቀጥፈው በእጃቸው እያሹ ይበሉ ነበር። ከፈሪሳውያን መካከል አንዳንዶቹ ግን በሰንበት ቀን ሊደረግ ያልተፈቀደውን ለምን ታደርጋላችሁ? አሏቸው። ኢየሱስም እንዲህ ሲል መለሰላቸው፣ ዳዊት በተራበ ጊዜ ከባልንጀሮቹ ጋር ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ለካህናት ብቻ የተፈቀደውን ኅብስት ገጽ ወስዶ በላ፣ አብረውት ለነበሩትም ሰጣቸው። ደግሞም የሰው ልጅ ለሰንበት ጌታዋ ነው አላቸው። በሌላ ሰንበት ቀንም ወደ ምኵራብ ገብቶ ያስተምር ነበር። በዚያም ቀን እጁ የሰለለ አንድ ሰው ነበረ። ጸሐፍትና ፈሪሳውያን ሊከሱት ምክንያት በመፈለግ ይፈውሰው እንደሆነ ለማየት ይጠባበቁ ነበር። ኢየሱስም ሐሳባቸውን አውቆ እጁ የሰለለውን ሰው ተነስተ በመካከል ቁም አለው። ሰውየውም ተነስቶ ቆመ። ኢየሱስም እስቲ አንድ ነገር ልጠይቃችሁ፣ በሰንበት ቀን የተፈቀደው በጎ ማድረግ ነው ወይስ ክፉ ማድረግ? ነፍስ ማዳን ነው ወይስ ማጥፋት? አላቸው። ደግሞም ኢየሱስ በዙሪያው ያሉትን ሁሉ ከተመለከተ በኋላ ሰውየውን እጅህን ዘርጋ አለው። ሰውየውም እንደ ተባለው አደረገ፣ እጁም ፈጽሞ ዳነለት። ሰዎቹ ግን በቁጣ ተሞሉ። በኢየሱስ ላይ ምን ማድረግ እንዳለባቸው እርስ በርሳቸው ተወያዩ። የአሥራ ሁለቱ ሐዋርያት መመረጥ። ከዚያም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠርቶ ከእነርሱ 12ቱን መረጠ። እነዚህንም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ የጠራው ስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የአልፈሲዮስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣ የያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆርቱ ይሁዳ ነበሩ። ኢየሱስ አብሮአቸው ከተራራው ወርዶ ደልዳላ ቦታ ላይ ቆመ። ከደቀ መዛሙርቱም እጅግ ብዙዎቹ በዚያ ነበሩ። ከይሁዳ ሁሉና ከኢየሩሳሌም እንዲሁም ከጢሮስና ከሲዶና ባሕር ጠረፍ የመጣ ብዙ ሕዝብም በዚያ ነበረ። እነዚህም የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበር። በርኩሳት መናፍስት ይሰቃዩ የነበሩትም ተፈወሱ። ኃይል ከእርሱ እየወጣ ሁሉንም ይፈውስ ስለነበር ሰዎች ሁሉ እርሱን ለመንካት ይፈልጉ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እግዚአብሔርን መምሰል ያሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል በሚል ልዩ ምክር ቅዱስ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ በምዕራፍ 4 ቁጥር 8 ላይ ያለውን ይተርክልናል። በተጨማሪም ይህ ቃል የታመነና ሁሉም ሰው ሊቀበለው እንደሚገባ ያስተምረናል። ይህንንም በማድረግ በሰላም፣ በፍቅር፣ በቃልና በኑሮ፣ በእምነትና በንጽህና ለሌሎች ምሳሌ በመሆን ክርስቲያናዊ ጉዟችንን በትጋት እንድንቀጥል ይመክረናል። እኛም በቅዱሱ ተራራ ከእርሱ ጋር ስላለን የምወደው ልጅህ ይህ ነው የሚል ድምፅ ከሰማይ ሲወርድ ሰማን ብሎ ቅዱስ ሐዋርያው ጳውሎስ በሁለተኛ መልእክቱ በምዕራፍ 1 ከቁጥር 17 እስከ 18 ላይ ያለውን ሲነበብልን ሰምተናልና ለዚህ ጥሪ ምላሽ እንድንሰጥ ተጋብዘናል። ቃሉን በጥሞና እንድናዳምጥና የሕይወታችን መመሪያ እንድናደርገው በቅዱስ መንፈሱ ያነቃቀናል። የዛሬው ቅዱስ ወንጌል ስለ 12ቱ ደቀ መዛሙርት ወይም ሐዋርያት መጠራት መሾምና ለስብከተ ወንጌል ትምህርት መላካቸውን ይተርክልናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን ወደዚህ ዓለም ላከው ይለናል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው። ሐዋርያው ቅዱስ ዮሐንስ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው የሰውን ልጅ በትምህርቱ በታምራቱና በሞቱ ለማዳን እንደሆነ ያስረዳናል። የማዳን ሥራውን የጀመረውም የሰውን ልጅ ከኃጢአት ባርነት ነፃ የሚያወጣውን የቅዱስ ወንጌል ቃል የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንደተጠቀሰ እያለ በማስተማር ነበር። ወንጌልን የማስተማር ሥራ እስከ ዓለም ፍጻሜ ለማካሄድ ለሰው ልጆች የሕይወት መመሪያ እጅግ አስፈላጊ በመሆኑ ከጌታችን ከኢየሱስ ክርስቶስ ጋርና እርሱም ካረገ በኋላ ይህንን ሥራ በምድር ላይ የሚያስቀጥሉ ደቀ መዛሙርትን መምረጥ፣ ማሰልጠንና እስከ ዓለም ዳርቻ ድረስ መላክ ነበረበት። ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት በአሳ ማጥመድና በግብርና ሥራ፣ በቀረጥ መሰብሰብ በመሳሰሉ የሥራ መስክ የተሰማሩ ስለነበሩ አሳ አጥማጆች የነበሩትን ጴጥሮስንና እንድርያስን፣ ያዕቆብንና ዮሐንስን ከኋላዬ ተከተሉኝ፣ ሰዎችን አጥማጆች እንድትሆኑ አድርጋችኋለሁ የማርቆስ ወንጌል ምዕራፍ 1 ከቁጥር 17 እስከ 20 ላይ እያለ ሲያስተምር ነበር። ይህ አባባል ጌታችን ኢየሱስ ክርስቶስ ዓለም የመጣውና ደቀ መዛሙርቱን የመረጠው የሰውን ልጅ የፍቅር፣ የሰላም፣ የእምነት፣ የተስፋና የበጎነትና የርኅራዬ ምንጭ በመሆኑ በወንጌል ቃል ለመያዝና ለመምራት መሆኑን በግልጽ ስለሚያመለክት በእውነት አሳ በመረብ እንደሚሳብ በፍቅር የሚስብ አነጋገር ይመስላል። እኛም የጌታን ዝናና አለኝታነት ለሌሎች እንድናበስር ተጠርተናል። እያንዳንዳችን ደቀ መዛሙርቶች ነን። በዛሬው ማኅበራዊ ኑሯችን የጎደለብን የክርስቶስ ፍቅር ለማወጅ የተጠራን ደቀ መዛሙርቶች ነን። ታዲያ ይህ ፍቅር ውስን ወገን፣ ጎሳና ዘር የለውም። ሁሉንም በአንድ በመመልከት ለዚህ ፍቅር መጋበዝ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወንጌልን እንዴት እንደሚያስተምሩ፣ ሕሙማንን እንዴት እንደሚፈውሱና መከራም ሲደርስባቸው በጥበብ እንዲያሳልፉ በትዕግሥትና በትሕትና እንዲያስተምሩ አሰልጥኗቸዋል። በእውነት ቅዱስ አበው ሐዋርያት ይህንን መመሪያ በትክክለኛ ሁኔታ በተግባር ተርጉመውታል። እኛም በጌታችን ስም የሚደርስብንን መከራ እስከ መጨረሻ ለመታገል ጥበቡን እንዲለግሰን ልንማጸነው ይገባል። ልክ ደቀ መዛሙርቱን ወንጌልን እንዲያስተምሩ ወደ ጠፋውት በጎች ወደ እስራኤል እንዲሄዱ እንደ መከራቸው ሁሉ እኛም በአካባቢያችን፣ በቀያችን በፍቅር፣ በአንድነት፣ በኅብረት፣ በመተሳሰብ፣ በመተባበርና በመተጋገዝ መኖር ያልቻሉትን በቃሉ አማካኝነት አጥምደን ወደ ፍቅር መረብ እንዲገቡ ወደ ኅብረቱም እንዲመጡ በመጋበዝ ለማስተማር ነው። ለዚህ እያንዳንዳችን ኃላፊነት አለብን። ወደ ጠፉት በጎች የሚለው ሐረግ በእውነት ሊተኮርበት የሚገባው ነው። ልዑል እግዚአብሔር አምላካችን ከሙሴ ጀምሮ በየጊዜው ነቢያትን እያስነሣ ሊያስተምራቸው የዓለም መድኃኒት ጌታችን ኢየሱስ ክርስቶስም ከሰማያት ሰማያት ወርዶ እስራኤላዊት ከሆነችው ከቅድስት ድንግል ማርያም ተወልዶ ሕሙማንን እየፈወሰና እንደ አልዓዛር ያሉ ሙታንን
እያስነሳ አስደናቂ ተአምራቱን ሲያሳያቸው የዓለም ቤዛ መሆኑን አምነው ሊቀበሉት ባለመቻላቸው እውነትም የጠፉ ነበሩ። ጌታችን ግን እንደ እስራኤል ያለ ብዙ ሕዝብ ይቅርና እንደ ሰው እንኳን እንዲጠፉበት አይፈልግም። ለዚህም ነው በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 31 ላይ የተነገሩ ሦስት ምሳሌዎች ማለትም አንደኛ 100 በግ ያለው ሰው አንዱ ቢጠፋበት 99ኙን በሜዳ ትቶ አንዱን ሊፈልግ የሄደውን ሰው ምሳሌ፣ ሁለተኛ 10 ብር ያላት ሴት አንዱ ቢጠፋባት አጥብቃ እንደምትፈልገው፣ ሦስተኛ 2 ልጆች ያሉት አባት አንዱ ጠፍቶ ከቆየ በኋላ ተመልሶ ሲመጣ እንደ ተደሰተ፣ በአጠቃላይ እነዚህ ሦስቱ የጠፉባቸውን ሲያገኙ ደስ እንዳላቸው እንደዚሁ የጠፉት የእስራኤላውያን እንዲመለሱና እንዲድኑፍ ነው ደቀ መዛሙርቱን ወደ እነርሱ የላካቸው። 12ቱ ደቀ መዛሙርት ወደ ጠፉት በጎች ወደ እስራኤል የተላኩት ልክ እንደ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ እንዲያስተምሩ ነበር። በእርግጥ መንግሥተ ሰማያት በክርስቶስ ሕይወት ወደ ምድር መጥታለች። ሐዋርያትም ይህንን ሕይወት ለመኖር ከፍተኛ ጥረት አድርገዋል። ሌሎችም ይህንን ሕይወት እንዲኖሩ አስተምረዋል። ይህ ሕይወት የሚገኝበት 4 ወንጌላትን የሐዋርያት ሥራንና መልእክታትን ጽፈውልን አልፈዋል። የወንጌል ሰባኪያንም ሁል ጊዜ ሲያስተምሩ የሚያስተላልፉት መልእክት ሰዎች ይህንን የጌታችን የኢየሱስ ክርስቶስን ሕይወት እንዲኖሩ ነው። እኛም የተጠራነው ለዚሁ ነው። የ12ቱ ደቀ መዛሙርት ሥራ ቃሉን በመስበክ ብቻ የተወሰነ አልነበረም። በተሰጣቸው ሥልጣን መሠረት በሥራቸው ሕሙማንን መፈወስ፣ ሙታንን ማስነሳት፣ ለምጻሞችን ማንጻት፣ አጋንንትን ማውጣት ነበር ሥልጣን የተሰጣቸው። እነሱ በዚህ መሠረት የተቻላቸውን አድርገዋል። በመጨረሻም የዓለም ቤዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነርሱ በኋላ ወንጌልን እስከ ዓለም ዳርቻ ድረስ በመሄድ እንዲያስተምሩ ለመረጣቸው ደቀ መዛሙርት ሥልጣን ሲሰጥ ይህ ሥልጣን የሚያስከትለውን ኃላፊነት በማሳወቅ ነው። ከዚህም ኃላፊነት ዋናው ወሳኙ በእርሱ ምክንያት እንደሚጠሉ በግልጽ በማስረዳት የሚደርስባቸውን ችግርና ግፍና ሥቃይ በጽናት ችለው ወንጌልን እየሰበኩ በብቃት በመወጣት ክርስቶስ በደሙ የመሠረታትን ቤተ ክርስቲያን በመንፈስ ቅዱስ መሪነት በዘመናቸው የተቻላቸውን ካስፋፉ በኋላ ለተከታዮቻቸው ሁሉ እንደዚሁ ተመሳሳይ ድርጊት በትጋት በመፈጸማቸው እነሆ የመንግሥተ እግዚአብሔር ማስፋፊያ የሆነች ቤተ ክርስቲያን ዛሬ በዓለም ላይ ከጸረ ክርስቶስ ኃይሎች ጋር በመታገል ላይ ትገኛለች። ለዚህ ሥራ ሁላችንም ተጋብዘናል። ይህንን ተግባር ለማከናወን የሚረዳን ኃይል ክርስቶስ ትቶልናል። እርሱም ሥጋውና ደሙ ነው። ዘወትር በመሥዋዕተ ቅዳሴያችን እናገኘዋለን። ስለሆነም በእርሱ ተመርተን የመንግሥቱን ሥራ እንድንሠራ በጸጋ ይደግፈን ዘንድ ፍቃዱ ይሁን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ባልደረባችን ዮሐንስ መኮንን ቅዱስ ቁርባንን በተመለከተ ያሰናዳውን አንድ ዘለግ ያለ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራ መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች በቅዱስ ቁርባን ሥርዓት ውስጥ ዋነኛው

አን በሆነው በመልከ ጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ውራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው።

0: አድማጮቻችን፣ የዛሬው የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችን እዚህ ላይ አበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።